እምቡተት ክፋል አርባ ወክሌ ያዕቆብ መስር ሽርናይ ብዲባ ዶል አመራ እግል ውላዱ ቤለዮም እግል ምሕት ቅልጭ ትብለሌኩም አነ መስር ሽርናይ ብዲባ ሰማዕኮ አስከደረው ወሽርናይ ዛበውና እግል ሐዮት ንርከብ ወሞት ተሰረረና ከዓስር ምን ሓው ዩስፍ ምን መስር ሽርናይ እግል ዛበው ደረው ብንያሚን ሕዩስፍ ላታ ያዕቆብ ምስል ሓዉ ኢነዳዩ ሰበብ ምድረት ፈርሃቱ ከውላድ ያዕቆብ ምስለ ጌሰት ምስር ጌሰው ሽርና ይግል ዛበው ጀለ አርት ከነዓንማ ሰፍራ ዓለ ዲባ ወዩስፍ ሓክማ በለድ ወመትጋይሳያ ዝቤላ ሽርናይ እግለ ሰብአ ኩሉ ዓላ ከሓው ዩስፍ ዋን መጸው ደነው ኢሉ ኣግጻቶም ዳምአት ንንታ ወዩስፍ ሓዉ ሒን ረአ ፈረገዮም ወላኪን ክማ ኢለኣምሮም እትመሰላ ወእብ ሕሽክብና ሰአለዮም ምን ኣያ መጸኩም ከምን ከነዓን መጻና ሙውነት እግን ኣትርብ በልሰውቱ ዩስፍ ሓውል ይፈርግማ እንዲኮ ሂቶም ይፈረገው ሓረ ዩስፍ ለሓላማት እብ ክሱሶም ተሓለመዩ ቀበቴየሉ ሓረ ዩስፍ ለሓላማት እበከስሶም ተሓለመያ ቀበቴየሉ ከቤለዮም እንቱም ጀዋሲስ እንቱም ለኣካናት ልህምልት ዲብ በለድና ግልቲትውሮ መጸኩም ከቤለዉ ኢኮ መንባ ሕና ኣግብርካ ቁት ግንዛቤ ጀማዕና ሕና ክልና ውላድ ኦሩ ኢናስ ሕና ሕነ እሙናም ሕና ኣግብርካ ጀዋሲስ ይሕና ከቤለዮም ኣበጃ እንቱም ለኣካናት ልህምጅት ዲብ በለድና ንግልትሕሶሶ መጸኩም ሕና ኣግብርካ ዓስር ክልኦትሑ ውላድ ኦሮ ኢናስ ዲብ ኣርደት ከነዓን ሳክን ሕና ወለንውሽና ባክኣቡና ሃላ ወኦሮና ሽቱቱ ከዩስፍ ቤለዮም ለቴልኮኩምቱ ኣማንቱ እንቱም ጀዋሲስ እንቱም እብ ሓዮት ፍርዖን እንቱም ምን እላ ይትፈግሮ ለስከሑውኩም ለንኡሽ የምጸኩም ውብል ስዶኩም በርህኖ ወሳድ ኦሮኩም ንዶ እግል ላምፁ ወለብዕዳም እትሓብስ ልጠቀቦ ከስድቃ ቆልኩም ኣምትሕን ወሳጥቂን ምን ይትገብኦ እብ ሓዮት ፍርዖን እንቱም ጀዋሲስ እንቱም ኵሎም ሰለስ ኣምዕል ሓብሰዮም ወተሳልሰ ኣምዕል ዩስፍ ቤለዮም ልጠልቡ ውደው ኣርውሕኩም እግል ጠንግፎ ጀላብ ረቢ እትከለብ ክብኣማን ኣሚናም ምንገብኦ ኦሮኩም እንሰር ዲበ ስጅን ልትረፍኩም ወለብዕዳም እግላ ዓዶም ለቁር ለሽርናይ ላብጽሖ ምናታ ለሕውኩም ለንውሽ እግል ጠምጾ እየ ሃለኩም ምነሰድቃ ቈልኩም እግል እትየቀን ወምን ሞት እግል ትድሓኖ ወእትላት ዋፈቀው ወግል ሒድ ቤለው እምበል ሸክ እሊ ጀዛ እግናቱ እብ ሰበብ ሑና ዘጅርበት ርኤናሁ ውህቱ እግል ሓዮቱ ትከተሌና ውእዝን ይሃብናሁ ጀላብ እሊ እዜ ሕና እትክርበት ከሬና ክረዋቢም ቤለዮም ኣና ለሕፃን ይተጅረቱ ይቤለኩም ወእንቱም ኣምሸሽኩኒ ቃትሉ ትራስና ሃላ ውላ እዜ ዕዳይ እንፈደህሌና ወዩስፍ ህግያሆም ክንፋማ ኣምራም ያዕለው ጀላ እብ ትርጅማን ልትሃገዮም ዓላ ከዩስፍ ፈግረ ምኖም ወባካ ወሓረ ዓቅበላ ወትሃገዮም ወሸምዑን ዓድገምኖም ወቀደሜሆም ቀየደዩ ወዩስፍ ኣግብሩ ኣግርበት ሓዉ ሽርናይ እግልምልኦ ኣመረዮም ወእትክል ኦሮሆም ወርቁ ዲብ ዓሺነቱ እግል ልብለሶ ወሴፋ እግል ኣስዩፎም ከክምሰሌሁ ወደው ሓሪት ለሓው ለሽርናይ እተእድጎም መስከው ወጌሰው ወግልትመየው ዶልከረው ኦሮሆም ሽዋሉ ፈትሓ ኣድጉ እግል ዓልፍ ከለወርቁ ዲባ ሽዋሉ ረአ ከግላ ሓዉ ቤለዮም ፍደኬ በልሰው እኬ እላታ ዲበ ሽዋል የህሌ ከኣልባቦም ጨልቃት ወሒድ ፈዘው ወንደረጅፎ እሊ ለረቢ ዓምለዩ እትነሚቱ
بيلو وسك أبوهم كم عقبلو ديب أرد كنعان لجرى إلوم حاكويلو وبيلو لناس لبعلا بلد بمشاكة تهاجينا وبجسسنا ديد بلدو تهامينا كأمبيلو حنا أمونام إنديكو جواسيسي حنا حنا عصر كلوتحو ولاد أوري أب حنا لأورو باديتو ولن وشنا باك أبونا هلا ديب كنعان كبالسا إبكناتو لأمونام كم انتم اتيقن أوروكم انسر قوي حدقو ولقوت نسقو ولعتكم لبايت أبسحو هيرو وحري لحوكم لمناش جلبو إيه كم سب أمان وي جواسيس كم انتم إقل آمر أصروحوكم إسلمكم وديب بلد إب حرية سبو ودور شوالاتهم إقل لفدو أستبدو أيهم كا محفظتو أفدتا ركبة كهيتهم وأبوهم محافظو أقروش كم رأو سن رقو كأبوهم بيليوم أنا بسببكم من ولاجي تحرمكو كيوسف شتوت وشمعون شتوت وازي بنيامين إقلتنسو تحزوه ليكم كل لنا سيب رأشي بزحت كروابين بيليو لكل أوت وليه أموت من يبل السودكا سلمنيتو ويبل السودكا كياقوب بيلا حاشا وكلا وليه كين إقل للدرقوكم إيكو حوهو موتا وهتونا جاي ترفا مدرات من جرالو التقبي إتبريه إبحسريب تأميتوني

ቡና መንተንሲያትና አዘዲብ ክፋል 40 ኪሎ ግነታ ጌቱ ዲብል ክፋል ሊ መንሬ ዩሱፍ አው እንደለትራከብ እንሪዩ ከያዕቆብ አቡ ዩሱፍ ባህለቱ ዲብ መስር ሽርናይክ መሐላክም ሰማ እግል ውላድ ቤለዮም እግል ምሕድ ጋን ሐልየኩም መስር ጊሶ ሽርናይ ሃለ ዲበ ሰማዕኩ ወሽርናይ ዛበውን ቤለዮ ወምን ሞት እግል ነድሐን ከዓስር ምን ውላዱ ሽርናይ እግል ዛበው ስክ መስር ደረው ብንያሚን ላተ ኦዩስፍ ምን እሙ ምስሎም ይላከዩ እቱማ እግል ልትአዜ ከመና ዩስፍ እንደ ቤለ እንደ ፈርሃቱ ምስሎም ይነደዩ ከውላድ ያዕቆብ ሁሎም ስክ መስር ደረው ነበት ላልሃሽ ሸዲድ አላ መረኬልም ሰበት አላ ዲበርት ከነዓን ወዩስፍ እትል ወቅት ል ሓክም አላ ዲበርት ምስር ወቱቱ ለዲብ መስር ለሽርናይ ለዘብል አላ እግል ኩሉ ለሻዕብ ከሓው ዩስፍ መጽወ ሰጅደው ሰጅደው ኢሉ ወዩስፍ ዶርአዮም አው ክምቶም ፈረገዮም ላኪን ክምቱት የሰለዮም ካዋቶም ወቤለዮም ምናይ አንቱም ምናይ መጸኩም ከምን አርት ከነዓን መጻና ቤሉ ነብረግ ንዛቤ ላኪን ዩስፍ አው ክምቶም ፍሩጎ ማላ ቶም ላቱ ይፈረገው ወዩስፍ ለዓላማት ለላት ዓላማ ፈቅዳ ወቤለዮም እንቱም ጀዋሲስ እንቱም ዲብ አርት ነግል ትጀሰሶ መጸኩም ወላካናት ለደይፈ ትግልትረው ወቤለው መንባ ሕና ግብርከ ጀዋሲስ ይሕና ነብረግ ንዛቤ መ ሕነክልና ሓውሒ ወሕና መንቆም ሰብ ሸረፍ ሕና ጀዋሲስ ይሕና ትበልሳቶም ቤለዮም ላ እንቱም ጀዋሲስ እንቱም ተምድር ነግል ትጀሰሶ ወለመናጊ አውላካናት ልህምጅት ግትረው መጸኩም ወቤለውቶም ቤለው ሕና ሓው ሕና ስርክሎት ሓው ምኖሮት ኣብ ምን ኣርት ከናር ሕና ለንውሽነ ምስለ ኣብኡ ትኣርፍ ኣለኬን ወብዕድ ሕነ ብዕድ ሄኒ ባዲቱ ቤለው ወዩስፍ በልሳቶም እንቱም ጀዋሲስ እንቱም ክመለ ቤለኩም ተቤለ እዮም ወብሓያት ፍርዖን ኣምሕለ ኣለየኩ እንቱም ጀዋሲስ እንቱም ግል ትጀሰሶ መጸኩም ቤለዮ ወምንላ ካኒ ትፈግሮ ስክባ ሕኩም ለንውሽ ይመጸኩም ቤለዮ ዝሕኩም ለንውሽ ኣምፅዎ እግላም ትሕነኩም ትቤለዮ ከኦሮኾም ላኮ እብሑሁ ግልምጻእ ኦሮኩም ላኮ እባሑኩም ለንውሽ ግልምጻእ ቤለዮ እንቱም ጀዋሲስ እንቱም እንሰርተ ተሓበሶ ትስኩብ ይመጸኩም ቤለዮ ግላተም ትሕነኩምቱ ሰብ ኣማን መንገቦ መስብ ሓሰት ምን ይገቢ እንስር እግል ተተሓበሶ ትግል ትሰጀኖቱ ቤለዮም ወንቱም እምሕል ኣለየኮ ጀዋሲስ እንቱም እብ ሓያት ናይ ፍርዖን እምሕል ቤለዮ ወሰላሳ ምዕል ሰጅነዮ ወታምዕል ለሳልሰይት ቤለዮም ኣነ ኢናስ ፌርሃይ ረባኣነ ክመብለኩም ትውደው እግል ትምብር ወንቱም ሰብ ሸረፍ ምንንቱም ኦሮኩም እንስር ዲብስጅን ልትረፍ ወለብዕዳም ሊጊሶ ወሽርናይ ስካዓዶ ሰበቲ ባዓትኩም ሰፍራ ኣሌት እግል ለሸዓብ ለከየን ለሃላ ኣውላዓትኩም እግሉ መስነዶ እግል ልርከብ ወባሕኩም ለንኡሽ እግል ተኣቅብሎ ወምና ርትውል ኣለየኩም እግል ትኣከድ ወዋፈቀው ወእግል ሕድሕድ ቤለው ሕነ ቐለጥና ዲብ ዘንብ ክርየና ሰበት ዲብ ሕነ ቐለጥና ወዲብ ዲቅና ንርዩ ይርሓምናሁ ይሰማዕናሁ እንዳረምቀና ልብ ክርየና እግሉ ሰበብ ኢልይቱ ለበላት ከረ ዲብና ወዲብ ዲቅ ልህልየናዮም ዲብ ክርበት ቤለው ኦቢን ጃወበዩ ኣነ ልብለኩም ትለለየኮ ስምዖ ኣነ ልብየለኩም ትስምዖ ይቤለኩም ይትቕለጡ ድቡ ይተሲእዎ ዲበ ሕፃነ ቤለኩም ላኪን ይሰማዕኩኒ ቤለዮ እሊ ሰበት ህቱ ዩስፍ እግል ናንጌ ሳትት ዓለ ቤለዩ በዲር ህቶም ዲበ ሕፍረት ዶልከረው ህቱ ምሳትት ዓለ ዲበብኡ ግልብለሱ ዲብ ያዕቆብ ላኪን ህቶም ይሰማዕዉ እግላትተእሶም ለቤለያ ህግያት ኣቆለ ቤለዮም ባካ ወዓቅበለዮም ወትሃገዮም ወምን ፍንጌሆም ሸምዖን ነስኣ ወእስረዩ ቀደሚሆም ቀደምዕንታቶም ሸምዖን ኣየዳ ኣቆላ ዲበ ቅባለቶም እስክ መስር ንላቀብሎ ንርዮም እስክ መስር እንደላቀብሎ ዩሱፍ ኣዋምር ሃባ ለዋምር ለሚተ ለግርበቶም እግሎም ለእግሎም ምንሽርናይ ወለፍደቶም ግልብለሰቶም ሰልውማ ሴፈ ግልሃቦም ዲብ ገበይ ለበልዕዎ ወለማሎም በልሰቶም ወልሓዉ ለሽርናዮም ነስአው ተእዱጎም ወስክ መስር በገሶ ዋን ቀረው እግልትመየው ኦሮሆም ለግራቡ ፈትሓ ኣለፍ ግልህብ ግለ እድጉ ከለፍደቱ ዕቅብል ዲቡራያ ከግላሕዉ ቤለዮም ለፍደኪ ዕቅበለተኒ ተግራባሃሌት እቶም ሰኒ ፈርሐው ወትለወቀው ወግልሕድ ቤለው ወዶል በጽሐው እግል ያዕቆብ እጀረ እግሎም ኩሉ ደግመው እግሎ ወቤለው ነፈር ኣጠቤና ወትሓጌና ወቤሌና እብቀሳወት ሓጌና ውንቱም ጀዋሲስ እንቱም እንደ ቤሌና ተሜና ቤለው ውሕነ ቤድናሁ ሕነ ሰብ ኣሽራፍ ሕና ጀዋሲስ ይሕና ወሕና ኣሽርክሎት ሓው ሕና ለወሮና ምስለቡና ኣላ ወለወሮና ባዲቱ እምቤሉ ቤለዮም እብእግል ሽረፋ ክምቱም እንቱም ግልኣምር ኦሮኩም እንስር እግል ልትረፍኩ ቤሌና ወንቱም ጊሶ ቤሌና ወለኦሮና ወባሕነ ንውሽ ግናቅብል ኣመሬና ቤለው ምሰልዉማ ፍደቶም ክማቅበለቶም ኣሰለው ያዕቆብሚ ቤለዮም
بدير يوسف ولي حاجة الكوني وزيمة شمعون قلت حاج لونيتو ومسرق ماذا بنيامين قلت نسقط حزل ليكم إليه روابين بلساتو نابل للسدكة وسلمكاتو دي بديك سلمكاتو أقوب لكن بلسه واللي لنوش مثلكم قليقي سيكو يند وكل كل بيلي ورف داقلو أنا بحسرت وبهم قديمو تحزمين ليكم اند بيلا تحاقيو ونما تنسيت دي بكفال أربعة وكلي من ري ربي بظروف لا تتكري كم لتنفع ان ري وقل يوسف حبنكم هبيو ورئيس دي بمصر ووزيركم وديو وترعاستو بحكمتو لشرنايكم كزنا ولشرناي كل التشعب لزبيل على افهموا حكمتو رب أمرتنا اقتصاد لهبيو ومن جع لشعب لنجا ان ريو كم سلومة دي بكنعان جع سبت على يعقوب ولادو لعصر كلهم سك إسرائيل لك وت إسرائيل دول مدقوا يوسفوهم ركبوا لكن يفرقوا من ناتهتو عمر يوم لكن نفسي كشفقلو وبيل يوم بخطط منو انتم جواسيس انتم ولا كانت لهم جد دي بلدنا يقتروا مسأكم بيل يوم لحوكم لنوش من يتمسو يتلقاكم بيل يوم وسلس عمل حق سجن يوم شمعون قيدا قدم يوم وقلوم طلق يوم كم سلومة أوامرها بنفدتهم قلت عقبلهم وتوم الأمر اللي كله قل يعقوب لدك ميو ويعقوب كم عبا قلوم بنيامين يلقكم سلكم أنا بحسرتي ميت بسببكم قدم الله يوسف أبديكم وديما شمعون وسالساي قلت بكموتو بنيامين ولي مثلكم يقيس النبي لهم لأبا قلوم كم سلومة يتوم لزنب لودو كم فقدو وروابين كم أتعسى يوم وهكياي سمعكم إلا تكرد ابنا بسبب زنبناتو بسبب كيت لودينا يوسف حونا اندرمكنا واندلت رجينا دي بحفرة لكرينا هو لازبينا هو دي بقرب النت بسبوت إلا تكردتنا اندبيلا التعسى يوم هما توما بزنبوم كم اعترفوا ان ريوم يوسف لكن أردتكم يتفادتهم لكن كم رحمة يوم ولك ستات لستتايا وهو من أمو بنيامين كلم سلا ودايعكم تاما ان ريه وبلا يوسف كم سامحهم ان ريو ولكيت لهم لو نوا أقلو لتكبر نتل أزبو ولا أبو وتفيت كم بلسا يقلوم كم سلقوم ربي لتوم قلكيت لحسبو ربي قل سنيت لبدلايا وقل يوسف حبن ورعاست لابيو وديب مصر كلها رعاست لعلى تقلو مصر لعلى مقارح لعلى ريناهو